የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የነሐሴ 29 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የሃይቲ ጳጳሳት በአሜሪካ ለስደተኞች የሚደረገው ጊዜያዊ የሕግ ጥበቃ ከለላ በመቋረጡ ያላቸውን ስጋት መግለጻቸውን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በትምህርት መስክ በየዕለቱ የሚገለጥ የፍቅር ምስክርነት እየሰጡ የሚገኙ የአፍሪካ ገዳማውያን እህቶችን በተመለከተ ያዘጋጀነውን አንድ ጥንቅር ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረባዬ ዘላለም ኃይሉና በረና በርገኔ ጋር በጋራ በመሆን ነው። አብራችሁ በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የሃይቲ ጳጳሳት በአሜሪካ ለስደተኞች የሚደረገው ጊዜያዊ የሕግ ጠበቃ ከለላ በመቋረጡ ያላቸውን ስጋት መግለጻቸው ተዘገበ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በሃይቲ የአንሴ አቮ ሚራጎን ጳጳስ የሆኑት ብፁዕ አቡነ ፒየር አንድሬ ዱማስ በአሜሪካ ለሃይቲ ስደተኞች ይሰጥ የነበረው ጊዜያዊ የሕግ ጠበቃ ከለላ መቋረጡን ተከትሎ በአሜሪካ ለሚገኙ የሀገሪቱ ዜጎች ያላቸውን ስጋት የገለጹ ሲሆን፣ ጊዜያዊ የሕግ ጥበቃ ከለላ ማለት በጦርነት፣ የተፈጥሮ አደጋ ወይም አስቸኳይ የሰብአዊ ቀውስ ሲነሳ ወደ አገራቸው መመለስ ለአደጋ የሚያጋልጣቸው ዜጎች የሚሰጥ ሕጋዊ የጥበቃ ከለላ ለመስጠት ያለ ማሰራር መሆኑም ይታወቃል። ሕጋዊ ከለላው ጦርነት፣ የተፈጥሮ አደጋና አስቸጋሪ የሰብአዊ ሁኔታዎች ሰዎችን በሰላም ወደ አገራቸው እንዳይመለሱ በሚያደርጉበት ወቅት እነሱን ለመቀበልና ለመጠበቅ የታለመ አሰራር እንደሆነና እነዚህ ቀውሶች እስካሉ ድረስ ስደተኞች በአሜሪካ በሕጋዊ መንገድ መቆየት፣ የሥራ ፍቃድ ማግኘትና በግዴታ ከመባረር መትረፍ እንደሚችሉ ሕጉ ይገልጻል። በአሁኑ ወቅት ደግሞ ጠቅላይ ፍርድ ቤቱና በዋሽንግተን ዲሲ የሚገኘው የፌዴራል ፍርድ ቤት በመጀመሪያ ሰኔ ወር ላይ፣ ለሁለተኛ ጊዜ ደግሞ በነሐሴ ወር ላይ ይህንን አሰራር የመሰረዝ ውሳኔን ማጽደቃቸው የሚታወስ ሲሆን፣ በዚህም ውሳኔ መሠረት የጊዜያዊ የሕግ ጥበቃ ከለላ ተጠቃሚ የነበሩ 331,000 የሃይቲ ዜጎች ከአሜሪካ የመባረር አደጋን እየተጋፈጡ እንደሚገኝ ተነግሯል። ለደህንነቷ ሲባል ኤማ በሚል ስያሜ የተገለጸችው ሄይቲያዊ ሴት ከቫቲካን የዜና አገልግሎት ጋር ባደረገችው ቃለ ምልልስ የአሜሪካን የኢሚግሬሽን ሕጎችን ለማስፈጸም ኃላፊነት የተሰጠው የፌዴራል ኤጀንሲ የሆነው የአይሲኤ ወኪሎች በበርካታ የሃይቲ ዜጎች ላይ የሚፈጽሙትን ጭካኔ የተሞላበት ክትትልና እስራት ሁኔታ አስረድታ እነዚህ የሕግ አስከባሪ አካላት ሕገ ወጥ ናቸው ያሏቸውን ሰዎች እንደ ታዳኝ በኩራት በካቴና አስረው እንደሚያሳዩም ገልጻለች። የአሜሪካ መንግሥት ለሄይቲ ስደተኞች ይሰጥ የነበረውን ጊዜያዊ የሕግ ከለላ ካቋረጠበት ጊዜ አንስቶ ኤማ ወንጀለኞች ናቸው ማለት ምን ማለት ነው በማለት ዘወትር ራሷን ትጠይቅ እንደነበረ በበርካታ የዓለም አቀፍ የሚዲያ ተቋማት የተገመገሙና የተዘገሙ ምስጢራዊ ሰነዶች እንደሚያሳዩት የአሜሪካ አስተዳደር ወደ ሄይቲ የሚደረጉ ስደተኞችን ወደ ሀገራቸው ለመመለስ የሚደረጉ በረራዎች በወር አንድ ጊዜ የነበረውን ወደ ሁለት ጊዜ ለማሳደግ እየተዘጋጀ መሆኑን የጠቆሙ ሲሆን፣ ግቡ በተቻለ መጠን በርካታ የሄይቲ ስደተኞችን በአጭር ጊዜ ውስጥ ወደ ሀገራቸው መመለስ እንደሆነም ጭምር ገልጸዋል። ኤማ ወደ ማያሚ የመጣችው ከዓመታት በፊት እንደሆነ እና በአሁኑ ወቅት 4 ልጆች እንዳሏት የገለጸች ሲሆን፣ ሁሉም ልጆቿ በአሜሪካ የተወለዱና የአሜሪካ ዜጎች መሆናቸውን አስረድታ በተለያዩ ግጭቶች ምክንያት ከባድ ችግር ውስጥ የገባችውን ሀገሯን ትታ ሁሉንም ነገር ወደ ኋላ በመተውና ከባዶ ለመጀመር ከወሰነች በኋላ በአሁኑ ወቅት ጥሩ ሥራ ማግኘት እንደቻለችም ገልጻለች። በፍላጎታችሁ መሠረት እንድንሠራ ስለምትፈልጉ ወደ አገራችሁ መጥታችሁ ፈለጋችሁን ያለችው ኤማም በመጨረሻም ግን እንደ ተራ ወንጀለኞች በእግራችን ላይ ኤሌክትሮኒክስ መቆጣጠሪያ መሳሪያ ታስሮብን እናገኘዋለን በማለት የገለጸች ሲሆን፣ አሜሪካን የተሻሉ ዕድሎች ያሉባት ምድር አድርገን ስላየናት ብቻ በነጻነት ትግል የተወለደችውን ሀገራችንን ትተን መጣን በማለትም አክላለች። ኤማ ከቤት በወጣች ቁጥር ልጆቿ ከፍተኛ ጭንቀት ውስጥ እንደሚገቡ አስታውሳም ሁልጊዜም ነቅተው እንደሚጠብቁና ከቤት ውጭ በወጣች ቁጥር በአሜሪካ የኢሚግሬሽን ሕጎች አስፈጻሚ አካላት ተይዛ እንደምትወሰድ አድርገው እንደሚሰጉና መኖሪያ ቤት ውስጥ የደወል ድምፅ ሲሰማ በከፍተኛ ሁኔታ እንደሚደነግጡ ብሎም ልጆቿ ወላጆቻችን ዳግመኛ ላናያቸው እንችላለን በሚል የማያቋርጥ ፍርሃት ውስጥ እንደሚኖሩ የገለጸች ሲሆን፣ በልባቸው ውስጥ ዘወትር እናታችን ወይም አባታችን ዳግመኛ ባይመለሱ ማን ይንከባከበናል የሚል አስፈሪ ጥያቄ ሁሌም እንደሚመላለስ አስረድታለች። የአሜሪካ የአገር ውስጥ ደህንነት መምሪያ ያደረገውን ግምገማ ተከትሎ የውጭ ጉዳይ ሚኒስትሩ ለሄይቲ ዜጎች የተሰጠው ጊዜያዊ የሕግ ከለላ ሊቋረጥ እንደሚገባ በይፋ የገለጹ ሲሆን፣ ይህ ውሳኔ የተላለፈው በሄይቲ ውስጥ ዜጎቿ በሰላም ወደ አገራቸው እንዳይመለሱ የሚያግዱ ልዩና ጊዜያዊ ሁኔታዎች የሉም በሚል ምክንያት እንደሆነም ተገልጿል። በዚህም በተጨማሪ የሄይቲ ዜጎች በሰላም እንዳይመለሱ የሚያደርጉ ልዩና ጊዜያዊ ሁኔታዎች መኖራቸው ቢረጋገጥም እንኳ ይህ ሁኔታ ከሀገራዊ ጥቅም ጋር ስለሚጋጭ ለሄይቲ የተሰጠው ጊዜያዊ የሕግ ከለላ መቋረጥ አለበት የሚል መግለጫም አውጥተዋል። ሄይቲ በደም መፋሰስና በደህንነት እጦት አጣብቂኝ ውስጥ ስለምትገኝ ደህንነቷ የተጠበቀ ሀገር እንዳልሆነች የሚታወቅ ሲሆን፣ ለአብነትም ነሐሴ 17ና 18 ቀን 2018 ዓ.ም መካከል ባለው ምሽት ብቻ በዋና ከተማዋ ፖርት ኦ ፕሪንስ ምስራቃዊ አካባቢዎች ላይ በተፈጸመ የወረበሎች ቡድን ጥቃት ከፍተኛ እልቂት መከሰቱ የሚታወስ ሲሆን፣ ይህንን ተከትሎ የተባበሩት መንግስታት ድርጅት እንደገለጸው በዚህ ጥቃት ብቻ ከ47 በላይ ሰዎች መገደላቸውንና በደርዘን የሚቆጠሩ ወንዶችና ሴቶች ታፍነው መወሰራቸውን ይፋ ያደረገ ሲሆን ይህ ክስተት ከሌላው ተነጥሎ የተከሰተ ሳይሆን በከባድ የፖለቲካ አለመረጋጋትና እጅግ ከፍተኛ በሆነ ደህንነት ውስጥ ስር የሰደደ ሁከትና የጥቃት መገለጫ እንደሆነም ተቋሙ በመግለጫው አመላክቷል። ጥያቄው መሆን ያለበት ሄይቲ ዛሬ አንድን ሰው ያለምንም ስጋት መልሶ ለመላክ የምትሆን ሀገር ናት ወይ የሚል እንደሆነ ከቫቲካን የዜና አገልግሎት ጋር በነበራቸው ቆይታ የጠቆሙት በሄይቲ የአንሴ አቮ ሚራጎን ሀገረ ስብከት ጳጳስና የሀገሪቱ የጳጳሳት ጉባኤ ምክትል ፕሬዝዳንት የሆኑት ብፁዕ አቡነ ፒየር አንድሬ ዱማስ እውነታው ግን አስደናቂ የሆነ ምላሽ እንደሚሰጥ ገልጸው ዝም ማለት እንደማይቻልና ከጥቂት ቀናት በፊት ብዕርና ወረቀት አገናኝተው ለፕሬዝዳንት ዶናልድ ትራምፕ በላኩት ደብዳቤ በጊዜያዊ የሕግ ጥበቃ ከለላ መቋረጥ ምክንያት የተጎዱትን የሄይቲ ዜጎች ሁኔታ እንደገና እንዲያጤኑና ሄይቲ በእንደዚህ አይነት ከባድ አለመረጋጋትና አደጋ ውስጥ እስካለች ድረስ በግዳጅ ወደ ሀገር ቤት እንዳይመለሱ ለመከላከል ያሉትን ሁሉንም ሕጋዊና ሰብአዊ መንገዶች እንዲጠቀሙ በአክብሮት መጠየቃቸው ተገልጿል። የሄይቲ ጊዜያዊ የሕግ ከለላ ተጠቃሚዎች በስራ ላይ እንደሚገኙም፣ በአግባቡ ግብር እንደሚከፍሉም፣ ልጆቻቸውን በማሳደግ ላይ እንደሚገኙም፣ ቤተክርስቲያኖቻቸውና ማህበረሰቦቻቸውን እንደሚያገለግሉና በየዕለቱ ለአሜሪካ ማህበረሰብ አስተዋጽኦ እንደሚያደርጉ በደብዳቤያቸው ላይ የገለጹት ብፁዕ አቡነ ዱማስ አብዛኛዎቹ በአሜሪካ የተወለዱና የአሜሪካ ዜጋ የሆኑ ልጆች እናትና አባቶች መሆናቸውን አመላክተዋል። ዩናይትድ ስቴትስ የድንበር ደህንነት ሕጎቿን ማስከበር እንድታቆም እየጠየቅን አይደለም ያሉት ጳጳሱም የሰው ልጅ ሕይወት አደጋ ላይ ሲወርቅ ዩናይትድ ስቴትስ ሕጎቿን ሰብአዊነት በተሞላበት ሁኔታ እንድትተገብር እየጠየቅን ነው በማለትም አሳስበዋል። ብፁዕ አቡነ ዱማስ ለሰላምና ለእርቅ ባላቸው ቁርጠኝነት ምክንያት በሀገሪቱ ውስጥ ከሚንቀሳቀሱት ታጣቂ ቡድኖች መካከል በአንዱ እንደ አውሮፓውያን አቆጣጠር በ2024 ዓ.ም በፖርቶ ፕሪንስ ላይ ከተፈጸመባቸው የግድያ ሙከራ ሙሉ በሙሉ እንዳላገግሙ የተነገረ ሲሆን ብፁዕነታቸው በአሁኑ ወቅት በፍሎሪዳ ግዛት ውስጥ በሕክምና ላይ እንደሚገኙና ከእርሳቸው በፊት በሌሎች ብፁዓን ጳጳሳት የተጀመሩትን ጊዜያዊ የሕግ ከለላውን በሦስት ወር ዓመታት የማራዘም ጥረቶችን በተስፋ ሲከታተሉ እንደነበረም ገልጸዋል። ብፁዕ አቡነ ዱማስ ይህ ጥረት የጳጳሳዊ ወንድማማችነት የቤተ ክርስቲያንን ጥረትና ተጨባጭ የአብሮነት ስሜት ታላቅ ማሳያ እንደነበር ጠቁመው ከዚህም ባሻገር የስደተኞችን ሰብአዊ ክብር እንዲሁም የተሟላና ሰላማዊ ሕይወት የመምራት መብታቸውን በመከላከል ረገድ የአሜሪካ ቤተ ክርስቲያንን አቋም የሚያንጸባርቅ እንደነበርም አመላክተዋል። ልክ እንደ ኤማ ሁሉ ኤልዛቤት የተባለችው ሌላኛው ስደተኛም እሷም ከዓመታት በፊት ከሄይቲ ወደ አሜሪካ የተሰደደች ሲሆን ሁሉም በአሜሪካ የተወለዱ ልጆች እንዳሏት እና ልጆቿም የአሜሪካን ዜግነት እንዳላቸው በመግለጽ ከኤማ ጋር በተመሳሳይ ሁኔታ በኢሚግሬሽን እና ጉምሩክ የሕግ አስፈጻሚ አካላት በኩል ሊደርስባት ከሚችል የበቀል እርምጃ ራሷን ለመከላከል ታሪኳን ስትናገር ማንነቷ መገለጹን እንደማትፈልግ አሳስባለች። ከባለቤቷ ጋር በመሆን አዲስ ሕይወት ለመገንባት ያለማቋረጥ ጥረት ማድረጓን የምትገልጸው ኤልሳቤት ምንም እንኳ በርካታ ችግሮች ቢኖሩም ሁለቱም ትምህርታቸውን የቀጠሉ ሲሆን ከዚህም በፊት ያጠራቀሙትን ገንዘባቸውን በመጠቀም ተጨማሪ የትምህርት ማስረጃዎችን እንዳገኙና በዚህ ዓመት የትምህርት ግቦቻቸውን እንዳሳኩ እንዲሁም ለልጆቻቸው አርአያ በመሆን የበኩር ልጃቸው ዩኒቨርሲቲ መግባት እንደቻለም ገልጻለች። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። በትምህርት መስክ በየዕለቱ የሚገለጥ የፍቅር ምስክርነት እየሰጡ የሚገኙ የአፍሪካ ገዳማውያን እህቶችን በተመለከተ አንድ ለየት ያለ ዘገባ ወጥቷል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በምዕራቡ ዓለም አንዳንድ ክፍሎች የሃይማኖታዊ አገልግሎት ጥሪን የሚቀበሉ ሰዎች ቁጥር እየቀነሰ ባለበት በአሁኑ ወቅት በደቡባዊ የዓለማችን ክፍል የሚገኙ አፍሪካውያን ሴቶች እምነት ለመጀመሪያ ጊዜ ወደ ምድራቸው በደረሰባቸው አካባቢዎች ቤተ ክርስቲያንን በጸጥታ በማደስ የበኩላቸውን አስተዋጽኦ በማድረግ ላይ እንደሚገኙ የተገለጸ ሲሆን እህት ጁሊ ኤያንን በመሳሰሉ ገዳማውያት እህቶች በትምህርት በአካል በመገኘትና በጸሎት አማካይነት በየዕለቱ የሚገለጥ የፍቅር ምስክርነትን እየሰጡ እንደሚገኝም ተገልጿል። በመጀመሪያ ደረጃ ሚስዮናውያን ወንጌልን ወደ አፍሪካ ለማምጣት ውቅያኖሶችን አቋርጠው ማህበረሰቦችንና ባህሎችን የሚቀይሩ አዳዲስ የአምልኮ መንገዶችን ማስተዋወቃቸው የሚታወቅ ሲሆን አሁን ባለንበት ዘመን ታሪክ ተቀይሮ በምዕራቡ ዓለም አንዳንድ ክፍሎች የሃይማኖታዊ አገልግሎት ጥሪን የሚቀበሉ ሰዎች ቁጥር እየቀነሰ ባለበት በአሁኑ ወቅት በዓለም ደቡባዊ

0: 2012 ዓመተ ምህረት ለሃይማኖታዊ ህይወት የሚደረግ የእግዚአብሔር ጥሪ ምላሽ በመስጠት የትውልድ አገራቸውን ለቀው በመውጣት ወደማያውቁት አካባቢ መጓዛቸውን ይናገራሉ። ከዚህ በኋላ ተከትሎ የመጣው የጥሪ ህይወት መጀመሪያ አካባቢ በራሳቸው ባህል ላይ የተመሰረተ እንደነበር፣ በኋላም ከድንበር ተሻግሮ ዓለም አቀፋዊ ይዘት እንዳገኘ የሚገልጹት እህት ጆሊ የሚስዮናዊነት ህይወትን ሙሉ በሙሉ በልብ መቀበላቸው እጅግ አስፈላጊ በሆነበት ቦታ ሁሉ ለመሄድ ዝግጁ በመሆን ጥሪያቸው እያደገና እየጠነከረ መምጣቱን ገልጸው፣ በድህነት በንጽህናና በታዛዥነት ቃል ኪዳን በመገደብ ምቾትን ብቻ ሳይሆን የወደፊት ህይወታቸውን ሙሉ በሙሉ ለእግዚአብሔር ምሪት አደራ መስጠታቸውን አስረድተዋል። የእህት ጁሊ ተልእኮ ዋና ማዕከል ትምህርትና ምስረታ ሲሆን ለአገልግሎት በተደረገ አንድ ዓለም አቀፋዊ ጥሪ ውስጥ የተዋሃዱትን የሁለት ዓለማት ማለትም የአፍሪካንና የአውሮፓን የበለጸገ ትውፊት በውስጣቸው ይዘው እንደሚገኙም ይናገራሉ። እህት ጁሊ እንደ መምህርትና ገዳማዊት በጉባኤያቸው ውስጥ ለሃይማኖታዊ ህይወት ጥሪ ራሳቸውን እያዘጋጁ ያሉ ወጣት ሴቶችን በመቅረብ ግልጽነትን፣ የህይወትን ዓላማን እና ድፍረትን እንዲያገኙ በመደገፍ ላይ የሚገኙ ሲሆን ይህ አገልግሎታቸው እስከ ቅድመ መደበኛ ትምህርት የሚዘልቅ ሲሆን ይህ የእንክብካቤ ሥራ ከክፍል ውስጥ እንቅስቃሴዎች ያለፈ መሆኑና ትምህርት በጥልቅ ግንኙነት ላይ የተመሠረተ መሆኑን በማመን ሕፃናትንና ቤተሰቦቻቸውን በትዕግሥትና በትኩረት በመደገፍ ላይ እንደሚገኙም ገልጸዋል። ከዚህም ባሻገር በማዳመጥ በአካል በመገኘትና በግል ምስክርነት አማካይነት ለማኅበራቸው ልዩ መንፈሳዊ ስጦታ ታማኝ በመሆን ሰብአዊና ክርስቲያናዊ እሴቶችን በማስተላለፍ ላይ እንደሚገኙም ተናግረዋል። በጉባኤያቸው ውስጥ እያንዳንዱ ቀን የሚጀምረው ሐዋርያዊ አገልግሎታቸውን ለማስቀጠል አስፈላጊ ምንጭ በሆነው በግልና በኅብረት ጸሎት ሲሆን ሕይወታቸው የሚያጠነጥነው በትምህርት ነክ ኃላፊነቶች፣ በልጆች ትምህርት አገልግሎትና በማኅበረሰብ ሕይወት ዙሪያ መሆኑ ሁልጊዜም በፍቅር፣ በትዕግሥት፣ በኃላፊነትና በእውነተኛ የቤተሰብ መንፈስ የተመሰለውን ጉባኤያቸውን የትምህርት ድጋፍ ለመግለጥ ጥረት እንደሚያደርጉም ተገልጿል። ልጆች ፍቅርና ደህንነት ያስፈልጋቸዋል በማለት በአጽንኦት የተናገሩት እህት ጆሊ ከዚህም ባሻገር የልጆቹ ቤተሰቦች የትምህርት ድጋፍ እንደሚያስፈልጋቸውና ወጣቶችም በእውነትና በመተማመን መታጀብ እንዳለባቸው በመምከር በሚገኙበት ቦታ ሁሉ ሰዎች ሞቅ ያለ አቀባበልና ድጋፍ የሚያስፈልጋቸውን እንዲሁም የመረጋጋትና የመተማመን ስሜት የሚሰማቸው ቦታዎችን ለመፍጠር እንደሚተጉም አስረድተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የነሐሴ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። እንድትከታተሉን ከወዲሁ እየጋበዝን የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ መሆኑን ለመግለጽ እንወዳለን።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
3: ሐዋርያዊ ሥራና መለወጥ። ዛሬ የቤተ ክርስቲያን ሰነዶች ከዚህ ቀደም የነበረውን ያህል ፍላጎትን እንደማይቀሰቅሱና ፈጥነው እንደሚዘነጉ አውቃለሁ። ነገር ግን እዚህ ላይ ለመግለጽ የሚሞክረው ነገር ፕሮግራማዊ ጠቀሜታና ትልቅ ውጤት እንዳለው በአንጽሖት ለማሳሰብ ይፈልጋለሁ። ማኅበራት ሁሉ ነገሮችን አሁን ባሉበት ሁኔታ እንዲቀጥሉ በማይፈቅደው ሐዋርያዊና ተልእኮአዊ የለውጥ ጎዳና መጓዛቸውን ለመቀጠል አስፈላጊውን ጥረት እንደሚያደርጉ ተስፋ አለኝ። አስተዳደር ብቻ ከእንግዲህ በቂ ሊሆን አይችልም። በመላው ዓለም በቋሚ ተልእኮ ውስጥ እንሁን። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ የተሐድሶ ጥሪን እንድናጠነክርና ተሐድሶ ግለሰቦችን ብቻ ሳይሆን መላ ቤተ ክርስቲያንን እንደሚመለከት ግልጽ እንድናደርግ አሳስቦናል። ስለሆነም ምንጊዜም ፈታኝ ስለሆነው ታዋቂ ጽሑፍ እንመለስ። ቤተ ክርስቲያን ውስጧን በትኩረት ማየት የማንነቷን ምስጢር ማሰላሰል አለባት። ይህ ግልጽና አስተሳች የሆነ ራስን ማወቅ ክርስቶስ ቅድስትና ነውር አልባ የሆነች ሙሽራ

አድርጎ በተመለከታትና በወደዳት ቤተክርስቲያን አይነተኛ መልክ በኤፌሶን መልእክት ምዕራፍ 5 ቁጥር 27 እና ዛሬ ቤተክርስቲያን ለዓለም የምታሳየው እውነተኛ መልክ መካከል ንጽጽር ወደ ማድረግ ያደርሳል። ይህም ቤተክርስቲያን ለተሐድሶ የምታደርገው ቆራጥና ንቁ ተጋድሎ መነሻ ነው። ይህ ትግል በአባላቷ አማካኝነት የደረሱ ጉድለቶቿን ለማስተካከል ሲሆን እርሷም ምሳሌ በሆና ክርስቶስ መስዋዕትነት ራሷን ስትመለከትና ስትመረመር ጉድለቱ ወደ ራሷ የሚያመለክትና የሚያስነቅፋት ነው። ሁለተኛ የቫቲካን ጉባኤ የቤተ ክርስቲያንን መለወጥ ለኢየሱስ ክርስቶስ ታማኝ ከመሆን ለመነጨ ቀጣይ የራሱ ታድሶ ዝግጁ እንደመሆን ይቆጠራል። ማንኛውም የቤተ ክርስቲያን ታድሶ በመሰረቱ ለጥሪዋ ታማኝ መሆንን ይጨምራል። ክርስቶስ በመንፈሳዊ ጉዞ ላይ የምትገኘውን ቤተ ክርስቲያንን በዚያው ምድር ላይ ያለች የሰብአዊ ተቋም እስከሆነች ድረስ ዘውትር ወደሚያስፈልጋት ቀጣይ ታድሶ ይጠራታል። የስብከተ ወንጌል ጥራትን የሚያደናቅፍ የቤተ ክርስቲያን መዋቅሮች አሉ። ጥሩ መዋቅሮችም ቢሆኑ ቋሚ ለሆኑ የሚችሉት ዘውትር የሚገፋፉ የሚደግፉና የሚመረምሩ ሕይወት ሲኖራቸው ብቻ ነው። ያለ አዲስ ሕይወትና እውነተኛ የወንጌል መንፈስ ቤተ ክርስቲያን ለራሷ ጥሪ ታማኝ ባልሆነችበት ሁኔታ ማንኛውም አዲስ መዋቅር ውጤት አልባ መሆን አይቀርም። ለነገ የማይሉት የቤተ ክርስቲያን ታድሶ የልዑክነት አማራጭ ማለትም ሁሉንም ነገር የሚለውጥ የልዑክነት ስሜት እንደሚኖር አልማለሁ። ይኸውም የቤተ ክርስቲያን ወጎች፣ አሰራሮች፣ ጊዜያትና መርህ ግብሮች፣ ቋንቋና መዋቅሮች ራስዋን ከመጠበቅ ይልቅ ለዛሬዋ ዓለም ወንጌልን ለመስበክ በመመች መልኩ እንዲሆን ለማስቻል ነው። አዋራዊ ለውጥ የሚጠይቁ የመዋቅሮች ተአድሶ መረዳት የሚቻለው በዚህ መልኩ ብቻ ነው። ይሁም መዋቅሮችን በወንጌል ተልእኮ ላይ ያተኮሩ እንዲሆኑ በየደረጃው የሚካሄደው መደበኛ አዋራዊ ተግባራት በይበልጥ አሳታፊና ለሁሉም ክፍት እንዲሆን ለማድረግ በአዋራዊ ሰራተኞች ውስጥ ወደፊት የመጓዝ ጽኑ አቋም እንዲኖር ለመቀስቀስ ብሎም ኢየሱስ ከርሷ ጋር ወዳጅነት እንዲኖራቸው ከመጠራቸው ሰዎች ሁሉ አዎንታዊ ምላሽ ለማግኘት የሚደረግ ጥረት አካል መሆንን ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በአንድ ወቅት ለኦሺያና ጳጳሳት እንደተናገሩት በቤተ ክርስቲያን ውስጥ የሚካሄድ ታድሶ ሁሉ ጽኑ ተልእኮ መሆን ይኖርበታል። ቁምስና ጊዜው ያለፈበት ተቋም አይደለም። ምክንያቱም እንደ አስፈላጊነቱ የሚለዋወጥና በካህኑና በማህበረ ክርስቲያኑ ግልጽነት ፈጠራ በታከለበት የተልእኮ ሥራ ላይ ተመስርቶ የተለያዩ ቅርጾች ሊኖሩት ስለሚችሉ ነው። ቁምስና ወንጌልን የመስበክ ብቸኛ ተቋም ባይሆንም እንኳን ራሱን የሚያድስና በቀጣይነት የሚያስተካክል ከሆነ በልጆቹ አባቶች መካከል የምትኖር ቤተ ክርስቲያን ሆኖ ይቀጥላል። ይህም የሚያመለክቶ ከሕዝቧ ቤቶችና ሕይወት ጋር እውነተኛ ግንኙነት ያለው ስለሆነ ከሕዝቡ የራቀ ዋጋ ቢስ መዋቅር ወይም በጥቂት ምርጦች የተሞላ ለራሱ ብቻ የሚያስብ ስብስብ እንደማይሆን ነው። ቁምስና በተወሰነ ክልል የቤተ ክርስቲያን ሐውልት ያለበት፣ የእግዚአብሔር ቃል የሚሰማበት፣ ቤተ ክርስቲያናዊ ሕይወት የሚታደግበት፣ ውይይት የሚደረግበት፣ የሚሰበክበት፣ የበጎ አድራጎት አገልግሎት የሚስፋፋበት፣ ሥርዓት አምልኮ የሚካሄድበትና በዓላት የሚከበሩበት አካባቢ ነው። ቁምስና በሁሉም ሥራዎች አባላቱን ወንጌላውያን እንዲሆኑ ያበረታታቸዋል፣ ያሰለጥናቸዋል። የማኅበራት ማኅበር የተጠሙ በጉዞ ላይ ጥማቸውን ለማርካት የሚመጡበት መጠጊያና የቀጣይ ተልእኮ ተደራሽነት ማዕከል ነው። ይሁን እንጂ ቁምስናዎቻችንን የመመርመርና የማደስ ጥሪ ወደ ሕዝቡ በይበልጥ እንዲቀርቡ የሕያው አንድነትና ተሳትፎ አካባቢ እንዲሆኑና ሙሉ በሙሉ በተልእኮ ላይ እንዲያተኩሩ ገና አላደረጋቸውም። ሌሎች የቤተ ክርስቲያን ተቋማት፣ መሠረታዊ ማኅበራትና ንዑሳን ማኅበራት፣ እንቅስቃሴዎችና የማኅበር ዐይነቶች ቤተ ክርስቲያንን ማበልጸጊያ ምንጮች ናቸው። ለተለያዩ አካባቢዎችና ዘርፎች ወንጌልን ለመስበክ በመንፈስ የቆሙ ናቸው። ብዙውን ጊዜ አዲስ የወንጌል ተልእኮ ስሜትንና ከዓለም ጋር ውይይት የሚደረግበትን አዲስ አቅም ይፈጥራሉ። ቤተ ክርስቲያንም በዚያ ትታደሳለች።
ነገር ግን ከአጥቢያ ቆምስና ተጨባጭ ሁኔታ ባይሩቁና በአጥቢያ ቤተክርስቲያን አጠቃላይ ሐዋርያዊ ተግባር ለመሳተፍ ዝግጁ ቢሆኑ ይመረጣል። ይህ አይነቱ ውህደት በወንጌል ወይም በቤተክርስቲያን አንዱ ክፍል ላይ ብቻ እንዳተኩሩ ወይም ስር አልባ ዘላኖች እንዳይሆኑ ያደርጋቸዋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 25 እስከ 29 የተወሰደ ነው።

አድማጮቻችን የዛሬው የአርብ የነሐሴ 29/2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ነሐሴ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማህበረሰብ ጥናት ማሳደግ እንደሚገባ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ብፁዕ አቡነ ጀማል ዴይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወይለ ጊዮርጊስ ጋር መልካም ቆይታ እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማህበረሰብ ጥናት ማሳደግ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኦክስፎርድ ዩኒቨርሲቲ የኦሪየል ኮሌጅ አባላት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለአባላቱ ባስተላለፉት መልእክት እምነትንና ምክንያታዊነትን ያለመነጣጠል የቅዱስ ጆን ሄንሪ ኒውማን ምሳሌን እንዲከተሉ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ነሐሴ 29/2018 ዓመተ ምህረት የምስረታውን 700ኛ ዓመት ከሚያከብሩት የኦሪየል ኮሌጅ አባላትና የፕሮቮስት ጓደኞች ጋር ተገናኝተው ንግግር አድርገዋል። እንደ ጎርጎሮሳውያኑ በ1326 ዓመተ ምህረት በንጉሥ ኤድዋርድ ዳግማዊ ድጋፍ የተመሠረተው የኦሪየል ኮሌጅ በኦክስፎርድ የሚገኘው የቅድስት ድንግል ማርያም ቤት የሚል ማዕረግ በይፋ የተሰጠው ሲሆን ይህ ማዕረግ በተመራቂዎቹ ቅዱስ ጆን ሄንሪ ኒውማንና በሁለት የኖቤል ተሸላሚዎች አማካኝነት ክብርን እንዲጎናጸፍ ማድረጉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የኮሌጁን ረጅምና ድንቅ ታሪክ አስታውሰው በጊዜ ሂደት በብዙ ለውጦችና ሁከቶች ውስጥ ክርስቲያናዊ ማንነቱን በመጠበቁ አወድሰውታል። ይህ ማንነት የኦሪየልን አካዳሚያዊ ተቋም ብቻ ሳይሆን እውነተኛ የእምነትና የእውቀት ማኅበረሰብ ትርጉም እንዲቆይ ላደረገው ነገር ቁልፍ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም የቅዱስ ኒውማን ምስክርነት በማመስገን በሥራዎቹ ውስጥ የእምነትና የማመዛዘን ችሎታን ብቻ ሳይሆን በሕይወቱ ውስጥም የበለጠ አስደናቂ በሆነ መንገድ ያሳየ ምሁር መሆኑን የሚያሳይ አንጸባራቂ ምሳሌ ሲሉ ጠርተውታል። እንግሊዛዊው ካርዲናል ጆን ሄንሪ ኒውማን እንደ ጎርጎሮሳውያኑ በጥቅምት ወር 2019 ዓ.ም የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቅድስናቸውን ያወጁ ሲሆን እንደ ጎርጎሮሳውያኑ በ2025 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ዶክተር ብለው ሰይመው ከቅዱስ ቶማስ አኩዊነስ ጋር የካቶሊክ ትምህርት ተባባሪ ደጋፊ አድርገው መሰየማቸው ይታወሳል። ሐሳቦቹ ትልቅ ተጨባጭነት ነበራቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖታዊ እምነቱ የተመሠረተው ከእግዚአብሔር ጋር ባለው የግል ግንኙነት ላይ ሲሆን ትምህርቱም እጅግ በጣም አስደናቂና ተግባራዊ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኦሪየል ኮሌጅ ሙሉውን ሰው የሚያቅፍና የትምህርት ዋጋ በሰው ልጅ ክብር፣ ፍትሕና የጋራ ጥቅምን ለማገልገል ባለው አቅም የሚለካ የክርስቲያን ትምህርት የሚለውን የቅዱስ ኒውማንን ራእይ እንዲከተል አሳስበዋል። እነዚህ የማስተማሪያቸው ገጽታዎች በተለይም በዘመናዊው ዓለማችንና በተግዳሮቶቹ ውስጥ ተዛማችነት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሌጁ ምሁራን እውነትን በድፍረት እንዲፈልጉና ይህንን ዋና የሰው ልጅ ራእይን እንዲያራምዱ በመጋበዝ ንግግራቸውን ደምድመዋል። በዚህ ምክንያት የምርምር ሥራችሁ ከወንድሞቻችሁና ከእህቶቻችሁ ጋር በተለይም መንገድ፣ እውነትና ሕይወት ከሆነው ከጌታችን ኢየሱስ ክርስቶስ ጋር ልብ ለልብ መገናኘትን በእውነት ያመቻቻል ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ጀማል ደይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ አሳሰቡ። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ደይብስ በሮም በነበራቸው ቆይታ ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ብፁዕ አቡነ ጀማል ክልሉን ትኩረት ባደረገ ቃለ ምልልሳቸው በቅድስት አገር ውስጥ ፍልስጤማውያንን ከጥቃት ለመጠበቅና በትውልድ አገራቸው በክብር በነጻነትና በሰላም እንዲኖሩ ለማስቻል ዓለም አቀፍና ዲፕሎማሲያዊ ጫና እንዲደረግ ጥሪ አቅርበዋል። ብፁዕ አቡነ ጀማል በቃለ ምልልሳቸው ዓለም አቀፉ ማኅበረሰብ በቅድስት አገር ውስጥ በፍልስጤማውያን ላይ የሚሰነዘሩትን ጥቃቶችና አመጾችን ለማስቆም ዲፕሎማሲያዊ ጫና ማድረግ እንዳለበት ተናግረዋል። ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጋር በመሆን ከርዕሰ ሊቃነ ጳጳሳት ሊዮ ጋር ከተገናኙ በኋላ ባደረጉት ቃለ ምልልስ በፍልስጤማውያን ዘንድ የነገሰው ፍርሃትና አመፅ ክርስቲያኖችን ከጥንት ጀምሮ ከኖሩበት ምድር ለቀው እንዲወጡ እያስገደዷቸው ይገኛል ብለዋል። በቅድስት አገር ውስጥ እየተካሄደ ያለ ግጭት የፖለቲካ ፉክክር መሆን እንደሌለበት ተናግረው ሰዎች በትውልድ አገራቸው ተከብረውና ደህንነታቸው ተጠብቆ በነጻነት እንዲኖሩ ማስቻል ነው ሲሉ አስረድተዋል። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ደይብስ ይህን ለቫቲካን የዜና አገልግሎት የገለጹት ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጉባኤ አባላት ጋር በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከተገናኙ በኋላ እንደነበር ታውቋል። በሮም የተካሄደው ዓመታዊ ስብሰባ በቅድስት ምድር፣ በመካከለኛው ምስራቅ፣ በባሕረ ሰላጤው አገራትና በአፍሪቃ ቀንድ ሐዋርያዊ አገልግሎታቸውን በማበረከት ላይ የሚገኙ ጳጳሳትን ያሰባሰበ እንደነበር ታውቋል።
ብፁዓን ጳጳሳቱ ከተለያዩ እውነታዎች የመጡ ቢሆኑም በዋናነት ከሙስሊም ማህበረሰቦች ያገኙትን ልምድ በመጋራት በጦርነት ለተጎዱ ሰዎች ለስደትና ለመፈናቀል አደጋ ምላሽ በሚሰጡበት መንገድ መወያየታቸው ታውቋል። በዌስት ባንክ ጄኒን ከተማ የተወለዱትና ከኢየሩሳሌም የላቲን ስርዓት ካቶሊካዊት ቤተ ክርስቲያን የመጡት ብፁዕ አቡነ ጀማል ዴይብስ በቅድስት ምድር ያለው ሁኔታ እጅግ አጣዳፊ መሆኑን አስረድተዋል። የፍልስጤም ክርስቲያኖች ከሰፊው የፍልስጤም ህዝብ ጋር እየተስቃዩ ይገኛሉ ያሉት ብፁዕ አቡነ ጀማል ነገር ግን በቅርብ ጊዜ በክርስቲያን መንደሮችና ከተሞች ላይ የተሰነዘሩት ጥቃቶች አዲስ ገጽታ እንዳላቸው አስረድተዋል። እንደ ሌሎች ፍልስጤማውያን ሁሉ ክርስቲያኖችም በወረራው እየተስቃዩ ይገኛሉ ብለው በመጨረሻ ሳምንታት ውስጥ ሰፋሪዎችና የፖለቲካ መሪዎች በክርስቲያን መንደሮችና ከተሞች ላይ ለሰነዘሩት ጥቃት ድጋፍ ማድረጋቸው አዲስ ነገር ነው ሲሉ አስረድተዋል። የጥቃቶቹ ዓላማ ፍርሃትን በመፍጠር ሰዎች ከሰፈራቸው እንዲወጡ ማድረግ ነው ያሉት አቡነ ጀማል ቤቶችን ማፍረስ፣ የወይን ዛፎችንና የእርሻ መሬቶችን ማውደም፣ ውሃን ጨምሮ ከውጭ በሚገቡ ዕቃዎች ላይ ግብር መጣል፣ እንዲሁም ሰራተኞች ወደ ሌሎች ከተሞችና መንደሮች እንዳይሄዱ የሚያግዱ ሕጎች የሕዝቡን ኑሮ በማደናቀፍ የወደፊት ተስፋን እያጨለሙ እንደሚገኙ ተናግረው ዋና ግቡ በማስፈራራት ሰዎች አገራቸውን ለቀው እንዲወጡ ማድረግ ነው ሲሉ አስረድተዋል። በቁጥር ትንሽ ብንሆንም ነገር ግን ጥቃት ሳይደርስብን በአገራችን ውስጥ በነጻነትና በክብር መኖር አለብን ብለው ጭንቀቱ የክርስቲያን ማህበረሰቦች ደህንነት ማስጠበቅ ብቻ ሳይሆን ክርስትና በጀመረበት ምድር ላይ ህልውናቸውን ማቆየት ጭምር ነው ሲሉ አስገንዝበዋል። ሁኔታው በየቀኑ እየተባባሰ መምጣቱን የገለጹት አቡነ ጀማል በክርስቲያን መንደሮችና ከተሞች ዙሪያ በርካታ አዳዲስ ሰፈሮች መታየታቸው ወደፊት አደገኛ እንደሚሆን ተናግረው በተጨማሪም ሰፋሪዎቹ ለፍልስጤም የወደፊት ዕድል የለም የሚሉ ጽሑፎችን በየመንገዱ ዳር ማቆማቸውን ጠቁመዋል። ይህ አደገኛና ሰዎች ተስፋ ቆርጠው እንዲሄዱ መፈለጋቸውን የሚያሳይ ነው ብለው ነገር ግን አገራቸውን ለቀው መውጣት ለፍልስጤማውያን ክርስቲያኖች መልስ እንዳልሆነ ተናግረው ያለ ረጅም ዘመናት የኖርንበትና ከጴንጤቆስቴ በዓል ጀምሮ እስካሁን ድረስ የኖርንበት አገራችን በመሆኑ የቅድስት ምድር ክርስቲያኖችና ሕያዋን ድንጋዮች ሆነን መቀጠል እንፈልጋለን ሲሉ አቡነ ጀማል ተናግረዋል። መጽሐፍ ቅዱስን የአመፅ ማስጌጃ ለማድረግ ያለውን ጥረት የገለጹት አቡነ ጀማል የፍልስጤም ክርስቲያኖች በሌሎች ላይ ለሚፈጸም አመፅ ሃይማኖታዊ ምክንያት ከመሆን ይልቅ ቅዱሳት መጽሐፍትን የመዳን መልእክት አድርገው ለማቅረብ እንደሚፈልጉ ተናግረዋል። እንደ ፍልስጤም ክርስቲያኖች መጽሐፍ ቅዱስን የእግዚአብሔርን ቃል ለመስበክና መልካም ዜናን ለማወጅ እንጂ በሌሎች ላይ ጭካኔያዊ ተግባርን ለመፈጸምና አመፅን ለማካሄድ እንደ ምክንያት መጠቀም አንችልም ብለው ሃይማኖታዊ ሐሳቦች ለአመፅ ሲውሉ ሃይማኖታዊ ጽዮናዊነት በመባል አደገኛ እንደሚሆኑ አስረድተዋል። የችግሩ ሌላኛው ክፍል በቂ የሆነ ዓለም አቀፍ ጫና አለመኖሩ ነው ያሉት ብፁዕ አቡነ ጀማል በፍልስጤማውያን ላይ ለሚፈጸም ግፍ ከዓለም አቀፉ ማኅበረሰብ ምንም አይነት ጫና አለመደረጉ ነው ብለው ይህም የፈለጉትን ለማድረግ ነጻነትን እንደሚሰጣቸውና ውጤቱም ኃይልንና አመፅን የመጠቀም አመክኖ እንደሆነ ተናግረዋል። ብፁዕ አቡነ ጀማል ለአብያተ ክርስቲያናትም ሆነ ለዓለም አቀፉ ማኅበረሰብ ባቀረቡት ጥሪ አብያተ ክርስቲያናት ድጋፍ እንዲያደርጉና ዓለም አቀፉ ማኅበረሰብ በፍልስጤማውያን ላይ የሚፈጸም ጥቃት እንዲቆም ጫና ማድረግ ያስፈልጋል ሲሉ አሳስበዋል። የጥቃቶቹ መዘዝ ፍልስጤማውያንን ፍርሃት ውስጥ በማስገባት ብዙዎች በስደት ቅድስት ምድርን ለቀው እንዲወጡ ማድረግ መጀመሩ አደገኛ ነው ሲሉ በድጋሚ ተናግረው ቤተ ክርስቲያኒቱ በጋዛ ያሉትን ጨምሮ የክርስቲያን ማኅበረሰቦችን መደገፏን ብትቀጥልም ነገር ግን ሐዋርያዊ ቅርበቱ የፖለቲካ እርምጃን ሊተካ እንደማይችል አስረድተዋል። አንዳንድ ጫናዎችን ለማድረግ ጊዜው አሁን ይመስለኛል ያሉት ብፁዕ አቡነ ጀማል እንዲሁም ዲፕሎማሲያዊ ጥረቶችን ማድረግ የፖለቲካ አሰላለፍ ጉዳይ ሳይሆን በቅድስት ምድር የሚኖሩ ሰዎችን ክብርና ነጻነት መጠበቅ ነው ሲሉ አስረድተዋል። ይህን ማድረግ ስለ ሰብአዊ ክብር፣ ስለ ሰው ሕይወትና በነጻነት ስለመኖር መቆርቆር ነው ብለው ክርስቲያኖች ይህንን የእግዚአብሔርን ቃል የሆነውን ውድ ሀብት ይዘው ይጓዛሉ ብለዋል። የቁጥር ጥያቄ በተለይ በአረብ አገራት ውስጥ ለሚገኙ ትናንሽ የክርስቲያን ማኅበረሰቦችና ለብፁዕ አቡነ ጀማል ትርጉም ያለው ቢሆንም የጥንቷ ቤተ ክርስቲያን ተሞክሮ የአንድ ማኅበረሰብ ብዛት የተልእኮን አስፈላጊነት እንደማይወስን ያስታውሳል። ራሳቸው ከቅድስት ምድር የመጡ መሆናቸውን የገለጹት ብፁዕ አቡነ ጀማል በኢየሱስ ክርስቶስ ያመኑት 12 ሰዎች የምሥራቹን ቃል በመላው ዓለም ያሰራጩበት ልምድ እንዳላቸው ገልጸው በመሆኑም ዋናው ቁጥር ሳይሆን ለኢየሱስ ክርስቶስ ወንጌል ታማኝ መሆን ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማበረታቻ መልእክታቸው በትንሽነታችን ሳንፈራ በእምነታቸው ምክንያት የሞቱ ክርስቲያኖች ምስክርነት በማስታወስ መናገራቸውን ገልጸው ይህም በሶማሊያ ውስጥ የተገደሉትን እህት ሊዮኔላ ዝጎርባቲና በየመን የተገደሉትን የቅድስት ማደር ቴሬዛ የበጎ አድራጎት ሚስዮናውያንን እንደሚያካትት አስረድተዋል።
ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ካገኟቸው እጅግ አስፈላጊ መልእክቶች አንዱ በክልሉ የሚኖሩ ክርስቲያኖች ብቻቸውን እንዳልሆኑ በቀጥታ መናገራቸውን እንደሆነ ተናግረው ወደ መጣንበት ስንመለስ ወንጌልንና ተስፋን ለሕዝባችን እንድናመጣ አበረታተውናል ብለዋል። ብፁዕ አቡነ ጀማል በማከልም ይህንን አስቀድመን ብናውቅም ነገር ግን አሁን ከቅዱስነታቸው ጋር ተገናኝተን በቀጥታ መስማት ለእኛ እጅግ አስፈላጊ ነበር ብለው የቅዱስነታቸውን መልእክት ለምእመናን ማስተላለፍ እንደሚፈልጉ ገልጸዋል። የብፁዕ አቡነ ጀማል ሥራና ኃላፊነቶች ከቅድስት ምድር ባሻገር እስከ አፍሪካ ቀንድ ድረስ በመዝለቅ በጦርነት በስደትና በመፈናቀል ችግሮች የተጎዱ ማህበረሰቦችን ማግኘት እንደሆነ ታውቋል። ሶማሊያ ውስጥ በጦርነትና በድርቅ ምክንያት ከፍተኛ ቁጥር ያላቸው ሰዎች መፈናቀላቸውን የገለጹት ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ቤተ ክርስቲያኗ በካሪታስ ሶማሊያ በኩል ለተፈናቀሉት እርዳታ ማድረጓን ተናግረዋል። ሰብአዊ ቀውሱ ዓለም አቀፍ ትኩረትንና እርዳታን የማግኘት ስጋት እንዳላቸው ገልጸው በሶማሊያ ያሉ ሰዎች በዓለም አቀፍ ማህበረሰብ የተረሱ ሆነው እንደሚሰማቸው የዜና ማሰራጫዎች ስለ ሶማሊያ እንደማይናገሩና ለመርዳት ምንም አይነት ፍላጎት የለም ሲሉ ተናግረዋል። በጅቡቲ ካሪታስ በዋናነት ከኢትዮጵያ ከሚመጡ ስደተኞች ጋር እንደሚሰራ የገለጹት ብፁዕ አቡነ ጀማል የጎዳና ላይ ተዳዳሪዎችን ጨምሮ አንዳንዶች ግጭትንና ድርቅን ለማምለጥ የተሰደዱ፣ ሌሎቹ ደግሞ በባህረ ሰላጤው አገራት ሥራ የሚፈልጉ መሆናቸውን አስረድተዋል። ካቶሊካዊት ቤተ ክርስቲያን ለእነዚህ ስደተኞች ምግብ፣ መድኃኒት፣ ትምህርትና ሌሎች መሠረታዊ እርዳታዎችን እንደምትሰጣቸው ገልጸው እንዲሁም ወደ ኢትዮጵያ ለመመለስ የሚፈልጉ አንዳንድ ስደተኞች በክብር እንዲመለሱ የምትረዳቸው መሆኑን ተናግረዋል። የካቶሊክ ትምህርት ቤቶች ከ19ኛው ክፍለ ዘመን ጀምሮ በጅቡቲ ሲሰሩ መቆየታቸውን እና የአካባቢው ባለሥልጣናት ለተከበረ ሥራቸው አመስጋኞች እንደሆኑ ገልጸው ቁጥራችን አነስተኛ ቢሆንም ተልኳችን አስፈላጊ አይደለም ማለት እንዳልሆነ በድጋሚ ተናግረዋል። በቅድስት ምድር ውስጥ በርካታ ልዩነቶች ቢኖሩም ነገር ግን እርስ በርስ በተያያዙ ቀውሶች የተጎዳ ክልል መሆኑ ይታወቃል። ጅቡቲ የተረጋጋች ልትሆን ብትችልም ነገር ግን በመካከለኛው ምስራቅ በሚከሰቱ ግጭቶች በተዘዋዋሪ ተጽዕኖ እንደሚደረግባት፣ የክልል ውጥረቶችና የዋጋ ጭማሪ ለሕዝቧ መዘዝ እንዳላቸው ታውቋል። ብፁዕ አቡነ ጀማል ኢየሩሳሌምንና የቅድስት ምድር ክርስቲያኖችን ዕጣ ፈንታ በማስመልከት እንደተናገሩት ዓላማው ሰዎች በትውልድ አገራቸው እንዲቆዩና በነጻነትና በክብር እንዲኖሩ የሚያስችል መሆን እንዳለበት ተናግረው በአገራችን በነጻነትና በክብር መኖር አለብን እንጂ በጥቃት ስር መሆን የለብንም ሲሉ አሳስበዋል። ለክርስቲያኖች በቅድስት ምድር መቆየት የምስክርነት አይነት ነው ያሉት ብፁዕ አቡነ ጀማል እንደ ክርስቲያን በቅድስት ምድር ለመኖር የቅድስት ምድር ሕያው ድንጋዮች ሆነን መቀጠል እንፈልጋለን ብለው እዚያ የሚከሰት ማንኛውም አስከፊ ነገር ከክልሉ ባሻገር መዘዝ ሊኖረው እንደሚችል ያላቸውን እምነት ገልጸዋል። ግጭቱ በኢየሩሳሌም የሚጀምር ቢሆንም ነገር ግን ከኢየሩሳሌም ወደ መላው ዓለም የሚሰራጭ በመሆኑ በዚህ ምክንያት ዓለም አቀፍ ተሳትፎ በጭንቀት ሊቆም አይችልም ሲሉ አስረድተው በቅድስት ምድር ሰላምን ማግኘት ከቻልን መላው መካከለኛው ምስራቅ ሰላም ሊሆን እንደሚችልና ይህ ሰላም ወደ መላው ዓለም ሊደርስ ይችላል ሲሉ የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ዴይብስ ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ አጠቃለዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አረጋውያን በሚል ንዑስ ርዕስ ከአንቀጽ 192 እስከ አንቀጽ 198 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

አረጋውያን በርጅናዬ ዘመን አትጣለኝ፣ ጉልበተም ባለቀ ጊዜ አትተወኝ። በመዝሙረ ዳዊት ምዕራፍ 71 ከቁጥር 9። ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማኅበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግሥት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማኅበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በእርግጥ በወጣቶችና በአረጋውያን መካከል በሚፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተ ክርስቲያንን እንዴት በወደድሁ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከነርሱ እንደምበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በኅብረተሰቡ ውስጥ ትልቅ ለውጥ ያመጣል። ኅብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ኅብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በኅብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው የሚያ

የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሰረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርጋል። በቤት ውስጥ በፍቅርና በትምህርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትዕግሥትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተሞክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲተያዩ በትዕግሥት ማስተማር ያስፈልጋል። ይህ ሥልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ ከባል ከሚስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ሚስት መካከል ያለው ፍቅርና ከእርሱም የሚመነጨውን ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህ ዘመዶች እንደ ባለንጣዎች፣ እንደ ስጋትና ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየት መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለእነርሱ ዋጋ መስጠትን እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

እስከ አንድ ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ነሐሴ 30 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማህበረሰብ ጥናት ማሳደግ እንደሚገባ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ብፁዕ አቡነ ጀማል ዴይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታ እመኛለሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነትን በመፈለግ የተቀናጀ የማኅበረሰብ ጥናት ማሳደግ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኦክስፎርድ ዩኒቨርሲቲ የኦሪየል ኮሌጅ አባላት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለአባላቱ ባስተላለፉት መልእክት እምነትንና ምክንያታዊነትን ያለመነጣጠል የቅዱስ ጆን ሄንሪ ኒውማን ምሳሌን እንዲከተሉ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ነሐሴ 29 2018 ዓመተ ምህረት የምስረታውን 700ኛ ዓመት ከሚያከብሩት የኦሪየል ኮሌጅ አባላትና የፕሮቮስት ጓደኞች ጋር ተገናኝተው ንግግር አድርገዋል። እንደ ጎርጎሮሳውያኑ በ1326 ዓመተ ምህረት በንጉስ ኤድዋርድ ዳግማዊ ድጋፍ የተመሰረተው የኦሪየል ኮሌጅ በኦክስፎርድ የሚገኘው የቅድስት ድንግል ማርያም ቤት የሚል ማዕረግ በይፋ የተሰጠው ሲሆን ይህ ማዕረግ በተመራቂዎቹ ቅዱስ ጆን ሄንሪ ኒውማንና በሁለት የኖቤል ተሸላሚዎች አማካኝነት ክብርን እንዲጎናጸፍ ማድረጉ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የኮሌጁን ረጅምና ድንቅ ታሪክ አስታውሰው በጊዜ ሂደት በብዙ ለውጦችና ሁከቶች ውስጥ ክርስቲያናዊ ማንነቱን በመጠበቁ አወድሰውታል። ይህ ማንነት የኦሪየልን አካዳሚያዊ ተቋም ብቻ ሳይሆን እውነተኛ የእምነትና የእውቀት ማኅበረሰብ ትርጉም እንዲቆይ ላደረገው ነገር ቁልፍ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም የቅዱስ ኒውማን ምስክርነት በማመስገን በሥራዎቹ ውስጥ የእምነትና የማመዛዘን ችሎታን ብቻ ሳይሆን በሕይወቱ ውስጥም የበለጠ አስደናቂ በሆነ መንገድ ያሳየ ምሁር መሆኑን የሚያሳይ አንጸባራቂ ምሳሌ ሲሉ ጠርተውታል። እንግሊዛዊው ካርዲናል ጆን ሄንሪ ኒውማን እንደ ጎርጎሮሳውያኑ በጥቅምት ወር 2019 ዓ ም የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ቅድስናቸውን ያወጁ ሲሆን እንደ ጎርጎሮሳውያኑ በ2025 ዓ ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ዶክተር ብለው ሰይመው ከቅዱስ ቶማስ አኩዌነስ ጋር የካቶሊክ ትምህርት ተባባሪ ደጋፊ አድርገው መሰየማቸው ይታወሳል። ሐሳቦቹ ትልቅ ተጨባጭነት ነበራቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሃይማኖታዊ እምነቱ የተመሠረተው ከእግዚአብሔር ጋር ባለው የግል ግንኙነት ላይ ሲሆን ትምህርቱም እጅግ በጣም አስደናቂና ተግባራዊ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኦሪየል ኮሌጅ ሙሉውን ሰው የሚያቅፍና የትምህርት ዋጋ በሰው ልጅ ክብር፣ ፍትሕና የጋራ ጥቅምን ለማገልገል ባለው አቅም የሚለካ የክርስቲያን ትምህርት የሚለውን የቅዱስ ኒውማንን ራእይ እንዲከተል አሳስበዋል። እነዚህ የማስተማሪያቸው ገጽታዎች በተለይም በዘመናዊው ዓለማችንና በተግዳሮቶቹ ውስጥ ተዛማችነት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሌጁ ምሁራን እውነትን በድፍረት እንዲፈልጉና ይህንን ዋና የሰው ልጅ ራእይን እንዲያራምዱ በመጋበዝ ንግግራቸውን ደምድመዋል። በዚህ ምክንያት የምርምር ሥራችሁ ከወንድሞቻችሁና ከእህቶቻችሁ ጋር በተለይም መንገድ፣ እውነትና ሕይወት ከሆነው ከጌታችን ኢየሱስ ክርስቶስ ጋር ልብ ለልብ መገናኘትን በእውነት ያመቻቻል ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ አቡነ ጀማል ደይብስ ፍልስጤማውያንን ከጥቃት ለመከላከል ዓለም አቀፍ ጫና እንደሚያስፈልግ አሳሰቡ። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ደይብስ በሮም በነበራቸው ቆይታ ከቫቲካን ኒውስ ጋር ቃለ ምልልስ አድርገዋል። ብፁዕ አቡነ ጀማል ክልሉን ትኩረት ባደረገ ቃለ ምልልሳቸው በቅድስት አገር ውስጥ ፍልስጤማውያንን ከጥቃት ለመጠበቅና በትውልድ አገራቸው በክብር በነጻነትና በሰላም እንዲኖሩ ለማስቻል ዓለም አቀፍና ዲፕሎማሲያዊ ጫና እንዲደረግ ጥሪ አቅርበዋል። ብፁዕ አቡነ ጀማል በቃለ ምልልሳቸው ዓለም አቀፉ ማኅበረሰብ በቅድስት አገር ውስጥ በፍልስጤማውያን ላይ የሚሰነዘሩትን ጥቃቶችና አመጾችን ለማስቆም ዲፕሎማሲያዊ ጫና ማድረግ እንዳለበት ተናግረዋል። ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጋር በመሆን ከርዕሰ ሊቃነ ጳጳሳት ሊዮ ጋር ከተገናኙ በኋላ ባደረጉት ቃለ ምልልስ በፍልስጤማውያን ዘንድ የነገሰው ፍርሃትና አመፅ ክርስቲያኖችን ከጥንት ጀምሮ ከኖሩበት ምድር ለቀው እንዲወጡ እያስገደዷቸው ይገኛል ብለዋል። በቅድስት አገር ውስጥ እየተካሄደ ያለ ግጭት የፖለቲካ ፉክክር መሆን እንደሌለበት ተናግረው ሰዎች በትውልድ አገራቸው ተከብረውና ደህንነታቸው ተጠብቆ በነጻነት እንዲኖሩ ማስቻል ነው ሲሉ አስረድተዋል። የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ደይብስ ይህን ለቫቲካን የዜና አገልግሎት የገለጹት ከአረብ አገራት የላቲን ስርዓት ብፁዓን ጳጳሳት ጉባኤ አባላት ጋር በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከተገናኙ በኋላ እንደነበር ታውቋል። በሮም የተካሄደው ዓመታዊ ስብሰባ በቅድስት ምድር፣ በመካከለኛው ምስራቅ፣ በባሕረ ሰላጤው አገራትና በአፍሪቃ ቀንድ ሐዋርያዊ አገልግሎታቸውን በማበረከት ላይ የሚገኙ ጳጳሳትን ያሰባሰበ እንደነበር ታውቋል።
ብፁዓን ጳጳሳቱ ከተለያዩ እምነታዎች የመጡ ቢሆኑም በዋናነት ከሙስሊም ማህበረሰቦች ያገኙትን ልምድ በመጋራት በጦርነት ለተጎዱ ሰዎች ለስደትና ለመፈናቀል አደጋ ምላሽ በሚሰጡበት መንገድ መወያየታቸው ታውቋል። በዌስት ባንክ ጄኒን ከተማ የተወለዱትና ከኢየሩሳሌም የላቲን ስርዓት ካቶሊካዊት ቤተ ክርስቲያን የመጡት ብፁዕ አቡነ ጀማል ዴይብስ በቅድስት ምድር ያለው ሁኔታ እጅግ አጣዳፊ መሆኑን አስረድተዋል። የፍልስጤም ክርስቲያኖች ከሰፊው የፍልስጤም ህዝብ ጋር እየተሰቃዩ ይገኛሉ ያሉት ብፁዕ አቡነ ጀማል፣ ነገር ግን በቅርብ ጊዜ በክርስቲያን መንደሮችና ከተሞች ላይ የተሰነዘሩት ጥቃቶች አዲስ ገጽታ እንዳላቸው አስረድተዋል። እንደ ሌሎች ፍልስጤማውያን ሁሉ ክርስቲያኖችም በወረራው እየተሰቃዩ ይገኛሉ ብለው በመጨረሻ ሳምንታት ውስጥ ሰፋሪዎችና የፖለቲካ መሪዎች በክርስቲያን መንደሮችና ከተሞች ላይ ለሰነዘሩት ጥቃት ድጋፍ ማድረጋቸው አዲስ ነገር ነው ሲሉ አስረድተዋል። የጥቃቶቹ ዓላማ ፍርሃትን በመፍጠር ሰዎች ከሰፈራቸው እንዲወጡ ማድረግ ነው ያሉት አቡነ ጀማል፣ ቤቶችን ማፍረስ፣ የወይን ዛፎችንና የእርሻ መሬቶችን ማውደም፣ ውሃን ጨምሮ ከውጭ በሚገቡ ዕቃዎች ላይ ግብር መጣል፣ እንዲሁም ሠራተኞች ወደ ሌሎች ከተሞችና መንደሮች እንዳይሄዱ የሚያግዱ ሕጎች የሕዝቡን ኑሮ በማደናቀፍ የወደፊት ተስፋን እያጨለሙ እንደሚገኙ ተናግረው ዋና ግቡ በማስፈራራት ሰዎች አገራቸውን ለቀው እንዲወጡ ማድረግ ነው ሲሉ አስረድተዋል። በቁጥር ትንሽ ብንሆንም ነገር ግን ጥቃት ሳይደርስብን በአገራችን ውስጥ በነጻነትና በክብር መኖር አለብን ብለው ጭንቀቱ የክርስቲያን ማህበረሰቦች ደህንነት ማስጠበቅ ብቻ ሳይሆን ክርስትና በጀመረበት ምድር ላይ ህልውናቸውን ማቆየት ጭምር ነው ሲሉ አስገንዝበዋል። ሁኔታው በየቀኑ እየተባባሰ መምጣቱን የገለጹት አቡነ ጀማል በክርስቲያን መንደሮችና ከተሞች ዙሪያ በርካታ አዳዲስ ሰፈሮች መታየታቸው ወደፊት አደገኛ እንደሚሆን ተናግረው፣ በተጨማሪም ሰፋሪዎቹ ለፍልስጤም የወደፊት ዕድል የለም የሚሉ ጽሑፎችን በየመንገዱ ዳር ማቆማቸውን ጠቁመዋል። ይህ አደገኛና ሰዎች ተስፋ ቆርጠው እንዲሄዱ መፈለጋቸውን የሚያሳይ ነው ብለው፣ ነገር ግን አገራቸውን ለቀው መውጣት ለፍልስጤማውያን ክርስቲያኖች መልስ እንዳልሆነ ተናግረው፣ ያለ ረጅም ዘመናት የኖርንበትና ከጴንጤቆስቴ በዓል ጀምሮ እስካሁን ድረስ የኖርንበት አገራችን በመሆኑ የቅድስት ምድር ክርስቲያኖችና ሕያዋን ድንጋዮች ሆነን መቀጠል እንፈልጋለን ሲሉ አቡነ ጀማል ተናግረዋል። መጽሐፍ ቅዱስን የአመፅ ማስጌጃ ለማድረግ ያለውን ጥረት የገለጹት አቡነ ጀማል የፍልስጤም ክርስቲያኖች በሌሎች ላይ ለሚፈጸም አመፅ ሃይማኖታዊ ምክንያት ከመሆን ይልቅ ቅዱሳት መጽሐፍትን የመዳን መልእክት አድርገው ለማቅረብ እንደሚፈልጉ ተናግረዋል። እንደ ፍልስጤም ክርስቲያኖች መጽሐፍ ቅዱስን የእግዚአብሔርን ቃል ለመስበክና መልካም ዜናን ለማወጅ እንጂ በሌሎች ላይ ጭካኔያዊ ተግባርን ለመፈጸምና አመፅን ለማካሄድ እንደ ምክንያት መጠቀም አንችልም ብለው፣ ሃይማኖታዊ ሐሳቦች ለአመፅ ሲውሉ ሃይማኖታዊ ጽዮናዊነት በመባል አደገኛ እንደሚሆኑ አስረድተዋል። የችግሩ ሌላኛው ክፍል በቂ የሆነ ዓለም አቀፍ ጫና አለመኖሩ ነው ያሉት ብፁዕ አቡነ ጀማል በፍልስጤማውያን ላይ ለሚፈጸም ግፍ ከዓለም አቀፉ ማኅበረሰብ ምንም አይነት ጫና አለመደረጉ ነው ብለው፣ ይህም የፈለጉትን ለማድረግ ነጻነትን እንደሚሰጣቸውና ውጤቱም ኃይልንና አመፅን የመጠቀም አመክንዮ እንደሆነ ተናግረዋል። ብፁዕ አቡነ ጀማል ለአብያተ ክርስቲያናትም ሆነ ለዓለም አቀፉ ማኅበረሰብ ባቀረቡት ጥሪ አብያተ ክርስቲያናት ድጋፍ እንዲያደርጉና ዓለም አቀፉ ማኅበረሰብ በፍልስጤማውያን ላይ የሚፈጸም ጥቃት እንዲቆም ጫና ማድረግ ያስፈልጋል ሲሉ አሳስበዋል። የጥቃቶቹ መዘዝ ፍልስጤማውያንን ፍርሃት ውስጥ በማስገባት ብዙዎች በስደት ቅድስት ምድርን ለቀው እንዲወጡ ማድረግ መጀመሩ አደገኛ ነው ሲሉ በድጋሚ ተናግረው፣ ቤተ ክርስቲያኒቱ በጋዛ ያሉትን ጨምሮ የክርስቲያን ማኅበረሰቦችን መደገፏን ብትቀጥልም ነገር ግን ሐዋርያዊ ቅርበቱ የፖለቲካ እርምጃን ሊተካ እንደማይችል አስረድተዋል። አንዳንድ ጫናዎችን ለማድረግ ጊዜው አሁን ይመስለኛል ያሉት ብፁዕ አቡነ ጀማል፣ እንዲሁም ዲፕሎማሲያዊ ጥረቶችን ማድረግ የፖለቲካ አሰላለፍ ጉዳይ ሳይሆን በቅድስት ምድር የሚኖሩ ሰዎችን ክብርና ነጻነት መጠበቅ ነው ሲሉ አስረድተዋል። ይህን ማድረግ ስለ ሰብአዊ ክብር፣ ስለ ሰው ሕይወትና በነጻነት ስለመኖር መቆርቆር ነው ብለው፣ ክርስቲያኖች ይህንን የእግዚአብሔርን ቃል የሆነውን ውድ ሀብት ይዘው ይጓዛሉ ብለዋል። የቁጥር ጥያቄ በተለይ በአረብ አገራት ውስጥ ለሚገኙ ትናንሽ የክርስቲያን ማኅበረሰቦችና ለብፁዕ አቡነ ጀማል ትርጉም ያለው ቢሆንም የጥንቷ ቤተ ክርስቲያን ተሞክሮ የአንድ ማኅበረሰብ ብዛት የተልእኮን አስፈላጊነት እንደማይወስን ያስታውሳል። ራሳቸው ከቅድስት ምድር የመጡ መሆናቸውን የገለጹት ብፁዕ አቡነ ጀማል በኢየሱስ ክርስቶስ ያመኑት 12 ሰዎች የምሥራቹን ቃል በመላው ዓለም ያሰራጩበት ልምድ እንዳላቸው ገልጸው፣ በመሆኑም ዋናው ቁጥር ሳይሆን ለኢየሱስ ክርስቶስ ወንጌል ታማኝ መሆን ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማበረታቻ መልእክታቸው በትንሽነታችን ሳንፈራ በእምነታቸው ምክንያት የሞቱ ክርስቲያኖች ምስክርነት በማስታወስ መናገራቸውን ገልጸው፣ ይህም በሶማሊያ ውስጥ የተገደሉትን እህት ሊዮኔላ ዝጎርባቲና በየመን የተገደሉትን የቅድስት ማደር ቴሬዛ የበጎ አድራጎት ሚስዮናውያንን እንደሚያካትት አስረድተዋል።
ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ካገኙአቸው እጅግ አስፈላጊ መልእክቶች አንዱ በክልሉ የሚኖሩ ክርስቲያኖች ብቻቸውን እንዳልሆኑ በቀጥታ መናገራቸውን እንደሆነ ተናግረው ወደ መጣንበት ስንመለስ ወንጌልንና ተስፋን ለሕዝባችን እንድናመጣ አበረታተውናል ብለዋል። ብፁዕ አቡነ ጀማል በማከልም ይህንን አስቀድመን ብናውቅም ነገር ግን አሁን ከቅዱስነታቸው ጋር ተገናኝተን በቀጥታ መስማት ለእኛ እጅግ አስፈላጊ ነበር ብለው የቅዱስነታቸውን መልእክት ለምእመናን ማስተላለፍ እንደሚፈልጉ ገልጸዋል። የብፁዕ አቡነ ጀማል ሥራና ኃላፊነቶች ከቅድስት ምድር ባሻገር እስከ አፍሪካ ቀንድ ድረስ በመዝለቅ በጦርነት በስደትና በመፈናቀል ችግሮች የተጎዱ ማህበረሰቦችን ማግኘት እንደሆነ ታውቋል። ሶማሊያ ውስጥ በጦርነትና በድርቅ ምክንያት ከፍተኛ ቁጥር ያላቸው ሰዎች መፈናቀላቸውን የገለጹት ብፁዕ አቡነ ጀማል ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በተገናኙበት ወቅት ቤተ ክርስቲያኗ በካሪታስ ሶማሊያ በኩል ለተፈናቀሉት እርዳታ ማድረጓን ተናግረዋል። ሰብአዊ ቀውሱ ዓለም አቀፍ ትኩረትንና እርዳታን የማግኘት ስጋት እንዳላቸው ገልጸው በሶማሊያ ያሉ ሰዎች በዓለም አቀፍ ማህበረሰብ የተረሱ ሆነው እንደሚሰማቸው የዜና ማሰራጫዎች ስለ ሶማሊያ እንደማይናገሩና ለመርዳት ምንም አይነት ፍላጎት የለም ሲሉ ተናግረዋል። በጅቡቲ ካሪታስ በዋናነት ከኢትዮጵያ ከሚመጡ ስደተኞች ጋር እንደሚሰራ የገለጹት ብፁዕ አቡነ ጀማል የጎዳና ላይ ተዳዳሪዎችን ጨምሮ አንዳንዶች ግጭትንና ድርቅን ለማምለጥ የተሰደዱ፣ ሌሎቹ ደግሞ በባህረ ሰላጤው አገራት ሥራ የሚፈልጉ መሆናቸውን አስረድተዋል። ካቶሊካዊት ቤተ ክርስቲያን ለእነዚህ ስደተኞች ምግብ፣ መድኃኒት፣ ትምህርትና ሌሎች መሠረታዊ እርዳታዎችን እንደምትሰጣቸው ገልጸው እንዲሁም ወደ ኢትዮጵያ ለመመለስ የሚፈልጉ አንዳንድ ስደተኞች በክብር እንዲመለሱ የምትረዳቸው መሆኑን ተናግረዋል። የካቶሊክ ትምህርት ቤቶች ከ19ኛው ክፍለ ዘመን ጀምሮ በጅቡቲ ሲሰሩ መቆየታቸውን እና የአካባቢው ባለሥልጣናት ለተከበረ ሥራቸው አመስጋኞች እንደሆኑ ገልጸው ቁጥራችን አነስተኛ ቢሆንም ተልኳችን አስፈላጊ አይደለም ማለት እንዳልሆነ በድጋሚ ተናግረዋል። በቅድስት ምድር ውስጥ በርካታ ልዩነቶች ቢኖሩም ነገር ግን እርስ በርስ በተያያዙ ቀውሶች የተጎዳ ክልል መሆኑ ይታወቃል። ጅቡቲ የተረጋጋች ልትሆን ብትችልም ነገር ግን በመካከለኛው ምስራቅ በሚከሰቱ ግጭቶች በተዘዋዋሪ ተጽዕኖ እንደሚደረግባት፣ የክልል ውጥረቶችና የዋጋ ጭማሪ ለሕዝቧ መዘዝ እንዳላቸው ታውቋል። ብፁዕ አቡነ ጀማል ኢየሩሳሌምንና የቅድስት ምድር ክርስቲያኖችን ዕጣ ፈንታ በማስመልከት እንደተናገሩት ዓላማው ሰዎች በትውልድ አገራቸው እንዲቆዩና በነጻነትና በክብር እንዲኖሩ የሚያስችል መሆን እንዳለበት ተናግረው በአገራችን በነጻነትና በክብር መኖር አለብን እንጂ በጥቃት ስር መሆን የለብንም ሲሉ አሳስበዋል። ለክርስቲያኖች በቅድስት ምድር መቆየት የምስክርነት አይነት ነው ያሉት ብፁዕ አቡነ ጀማል እንደ ክርስቲያን በቅድስት ምድር ለመኖር የቅድስት ምድር ሕያው ድንጋዮች ሆነን መቀጠል እንፈልጋለን ብለው እዚያ የሚከሰት ማንኛውም አስከፊ ነገር ከክልሉ ባሻገር መዘዝ ሊኖረው እንደሚችል ያላቸውን እምነት ገልጸዋል። ግጭቱ በኢየሩሳሌም የሚጀምር ቢሆንም ነገር ግን ከኢየሩሳሌም ወደ መላው ዓለም የሚሰራጭ በመሆኑ በዚህ ምክንያት ዓለም አቀፍ ተሳትፎ በጭንቀት ሊቆም አይችልም ሲሉ አስረድተው በቅድስት ምድር ሰላምን ማግኘት ከቻልን መላው መካከለኛው ምስራቅ ሰላም ሊሆን እንደሚችልና ይህ ሰላም ወደ መላው ዓለም ሊደርስ ይችላል ሲሉ የጅቡቲ ጳጳስና የሶማሊያ ሐዋርያዊ አስተዳዳሪ ብፁዕ አቡነ ጀማል ዴይብስ ከቫቲካን የዜና አገልግሎት ጋር ያደረጉትን ቃለ ምልልስ አጠቃለዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አረጋውያን በሚል ንዑስ ርዕስ ከአንቀጽ 192 እስከ አንቀጽ 198 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

አረጋውያን በርጅናዬ ዘመን አትጣለኝ ጉልበተም ባለቀ ጊዜ አትተወኝ። በመዝሙረ ዳዊት ምዕራፍ 71 ከቁጥር 9 ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማኅበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግሥት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማኅበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በርግጥ በወጣቶችና በአረጋውያን መካከል በመፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተ ክርስቲያንን እንዴት በወደድሁ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከእነርሱ እንደምበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በኅብረተሰቡ ውስጥ ትልቅ ለውጥ ያመጣል። ኅብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ኅብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በኅብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው። የሚያስታውስ ቤተሰብ ግን ተስፋ አለው። ችግር ይፈጠራሉ በሚል ሰበብ ለአረጋውያን ቦታ የሌለው ወይም እነርሱን ገለል የሚያደርግ ኅብረተሰብ በገዳይ ቫይረስ የተጠቃ ነው። ስሩ የተነቀለ ነው። በባህላዊ መመረጥ፣ በስር መሠረት መነቀልና ሕይወታችንን በሚቀርጹ የእርግጠኝነት ስሜት መጥፋት ምክንያት በዘመናችን የሚታየው ወላጅ አልባነት ቤተሰቦቻችንን፣ ልጆችን በጋራ ታሪክ የዳበረ አፈር ላይ ሥራቸውን የሚተክሉባቸው ስፍራዎች እንድናደርጋቸው ፈተና ሆኖብናል። ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያሉ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳል። በቤተሰብ ውስጥ በልጆች መከባበር የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሠረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርጋል።
በቤት ውስጥ በፍቅርና በትምርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትግስትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተመክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲታዩ በትግስት ማስተማር ያስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ምስት መካከል ያለው ፍቅርና ከእርሱም የሚመነጨውና ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ምስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህ ዘመዶች እንደ ባለንጣዎች፣ እንደ ስጋትና ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየት መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለእነርሱ ዋጋ መስጠትን እንዲሁም የባልና ምስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።